ለከሰላው ምሶርየ የማንታካው ማንቱ ሚሳሰራዩላ በስከ ከተማራ ላሰማማቱ ፋሰና ተማጋራ ኮላፓ Ana che va semana non su